ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ንቕርብ። ናይ ሎሚ ዕለት 23 መስከረም መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ናብቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ከም ዝበፅሑ ቅዱስ ኣቦና ንኣሓት ደናግል ካፑቺን ናይ ድኻታት ክላሪሰ ኢጣልያ ተቐቢሎም ዘካፈልዎን ቃለ ምዕዳን ሽልማት ራትዚንገር 2026 ዓመተ ምህረት ንኣሜሪካዊ ሊቅ ስነ መለኮት ክውሃብ ምዃኑ መበል 81 ሓፈሻዊ ጉባኤ ውድብ ሕቡራት ሃገራት ህልው ኩነታት ማእከላይ ምብራቕን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 23 መስከረም 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስብኦንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ ፍስሓን ተስፋን ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ሳልሳይ ምዕራፍ ናይቲ ሰነድ ብዛዕባ ንጥፈታት ወዲ ሰብ ኣብ መላእ ዓለም ዝገልጽ ክፍሊ ብምስትንታን ኣስተምሂሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ሳልሳይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቁዋም ፍስሓን ተስፋን ብምስትንታን ተግባራት ደቂ ሰብ ምስ ዕዮ ኣምላኽ ዝጻረር ዘይኮነስ ነቲ ምስጢራዊ መደብ ኣምላኽ ዝገልጽ ምዃኑ ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ነቲ ብዛዕባ ጉስነታዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ፍስሓን ተስፋን እንገብሮ ዘለና ጉዕዞ ብምቕጻል ናብ ሳልሳይ ምዕራፍ ናይቲ ቐዳማይ ክፋል ናይቲ ሰነድ ከነብል ኢና። እዚ ድማ ንጥፈታት ወዲ ሰብ ኣብ መላእ ዓለም ዝብል ቀላሳ ርእስቲ ኣለዎ። እቲ መሰረታዊ ሕቶ ግን እዚ እዩ፤ ሰብኣዊ ንጥፈታት ኣብ ዓለም እንታይ ዋጋ ኣለዎ? ስለዚ ድማ ቴክኒካዊ፣ ማሕበራውን ሳይንሳውን ምዕባለ እንታይ እዩ? እቲ ጉባኤ ካብ ዝዛዘም 4 ዓመት ኣብ ዘይመልእ ግዜ ኣብ ሓደ ምሸት ናይ ዕለት 20-21 ሓምለ 1969 ወዲ ሰብ ንመጀመርታ ግዜ እግሩ ኣብ ወርሒት ከም ዝረገጸ ክንዝክር ንኽእል ኢና። ብመልክዕን ምስልን ኣምላኽ እተፈጥረ ወዲ ሰብ ወኪል ምዕብልና እዩ። ብነፃነትን ብምስትውዓልን ፍልጠቱ የዳብር። በዚ ከምዚ ድማ ንሕብረተሰብ ብሓፈሻ ከም ዝዓብን ዘስፋሕፍሕን ይገብሮ። ነቲ ኣብ ተኸታታሊ ወለዶታት እተረእየ ምምሕያሽ መነባብሮ ኣብ ግምት ብምእታው ነዚ ብቐሊሉ ክርእዮ ንኽእል ኢና። እወ እቲ ሰነድ ከም ዘመልክቶ እቲ ሓደ እዋን ሃረር ዝብሎ ዝነበረ ብዙሕ ረብሓታት ብፍላይ ከዓ ነቲ ካብ ሰማያዊ ሓይልታት ዝጽበዮ ዝነበረ ሎሚ ወዲ ሰብ ብዘደንቕ ኣገባብ ብገዛ ርእሱ ኣጥርይዎ ይርከብ ኣሎ። በዚ ምኽንያት እዚ ገሊኦም ፍላስፋታት ከዓ ስነ ፍልጠታውን ቴክኒካውን ምዕባለ ነቲ ወዲ ሰብ ምስ ኣምላኽ ዘለዎ ርክብ ዘዳኽሞ ዘየድሊ ወይ ከዓ ምስ እምነት ክርስትና ከም ዝጻረር ነገር ገይሮም እዮም ዝገልጽዎ። እዚ ትርጉም እዚ ድማ ምስቲ ናይ ቀደም መዋእል ክነጻጸርን ከሎ ኣብዚ ግዜና ዘሎ ወዲ ሰብ ብዛዕባ ዓለም ኣብ ዘለዎ ኣረኣእያ ለውጢ ከም ዘምጽአ እዩ ዘመልክት። ከምዚ ዝኣመሰለ ጽልኢ ብፍላይ ኣብቲ ንክርስትያናዊ ራእይ ዝገብሮ መወከሲ ኣብ ዝጠፍአ ክፋል ባህሊ ምዕራባውያን ኣስፋሕፊሑሎ። ድሕሪ ክርስትና ኣብ ዝነበረ ሰብኣዊ ኣተሓሳስባ ደቂ ሰብን ኣምላኽን ብጌጋ ከም መቐናቕንቲ እዮም ዝቐርቡ ዘለዉ። ፍልጠቱን ነጻነቱን ዕቤቱን ንምርግጋጽ ወዲ ሰብ ካብ ኣምላኽ ሓራ ክወፅእ ኣለዎ ተባሂሉ እዩ ዝግመት ዘሎ። ኣብ መወዳእታ ግን ወዲ ሰብ ምስ ኣምላኽ ዘለዎ ርክብ ብምኽሓድ ነቲ መልእልተ ባህርያዊ ዝኾነ ሰብኣዊ ኣካልነቱ ናይ ምርግጋጽ ተኽእሎ እውን ኣለዎ ይብል። እዚ ድማ በቲ ኣብ ካልኣይ ጉባኤ ቫቲካን ዝርከብ ቀንዲ ናይ ሄንሪ ደ ሉባኽ ዝተሰሚየ ሊቅ ስነ መለኮት ኣዕሚቑ ዝገለጾ ዘሕዝን ናይ ኣልቦ እግዚኣብሔርነት ዝኾነ ሰብኣውነት ባህሪ እዩ። እቲ ጉባኤ ንጹር መልሲ ክህብ ይደሊ። ክርስቲያን ምእመናን ይብል ፍስሓን ተስፋን ብንጥፈታቶም ንዕዮ ፈጣሪ ዝገልጹ እዮም። ረብሓታት ኣሕዋቶምን ኣሓቶምን ብምውካስን ከምኡውን ብብሕታዊ ኣፍራይነቶም ኣብ ታሪኽ መለኮታዊ ውጥን ንምፍጻም ኣበርክቶ ይገብሩ ኣለዉ ይብል።
እዋ ትጉስነታዊ ቅዋም ቀጺሉ ወዲ ሰብ ናይ ገዛ ርእሱ ተውህቦን ጉልበትን ዝፍጽሙ ዕዮ ምስ ሓይሊ ኣምላኽ ዝጻረር እዩ ካብ ዝብል ኣተሓሳስባን ወይ እውን እዚ በሊሕ ፍጡር ከም መቐናቕንቲ ፈጣሪ ከም ምዃኑ ኣብ ክንዲ ዝሕሰብ ክርስትያን ምእመናን ግና ዓወታት ደቂ ሰብ ምልክት ጸጋ ኣምላኽን ብልጽግና ምስጢራዊ መደቡን ምዃኑ ይኣምኑ እዮም ይብል። ብመሰረቱ ኣምላኽ ኣብ ኢድ ሰብኡትን ኣንስትን ማለት ኣብ ኢድ ሓደ ፍጡር ኣብ ጉዕዞ ዘሎ ማለት ኣብ መስርሕ ዕቤት ዝርከቡ ብኣው ኣቢሎም ብጥበባዊ ንጥፈታቶም ምእንቲ ክፍጽምዎ ኢሉ እዩ። ኣብዚ ኩነት እዚ ብዛዕባ ምስጢረ ስጋውየ ሓደ ኣገዳሲ መወከስ ኣሎ። ወዲ ሰብ ምሳኡ ድማ ስራሕን ዕቤትን ርእሰ ምሕደራን ናይ ፍጥረት ክውንነታትን በቲ ምስ ኣምላኽ ዝግበር ርክብ ኣይተዋሕጠን ወይ ኣይጠፍአን። ኣብ ክንዲኡስ ምሉእ ብምሉእ ብክርስቶስ ናቱ ክንዲ ዝገበሮ ናፃን ንጡፍን ኮይኑ ይቕጽል ኣሎ። ብርግጽ ኣብኡዩ ምልክት ሓቅን ነፃነትን ዝረኸበ ብተወሳኺ ኣብ መስዋዕተ ቅዱስ ቁርባን እቲ ብእንጌራን ወይንን ዝውከል ፍረ ሰብኣዊ ተግባር ንዝኾነ መዓልታዊ ናብ ስጋን ደምን ክርስቶስ ንምልዋጥ ኣብ መሰውኢ ይንበር ኣሎ። ካብዚ ኣመለኻኽታ እዚ ሓደ ኣገዳሲ ሓቂ ይርከብ። ሰብ ምስ ኣምላኽ ንምርኻብ ምድራዊ ስርሑ ክሓድግ የብሉን። የግዳስ መዓልታዊ ዕዩኡ ብግቡእ ብምፍጻምን ብምቕዳስን ምሉእ ብምሉእ ንጸዋዕታኡ ክነብር ይኽእል እዩ። ክርስቲያን ምእመናን ልክዕ ከም ካልኦት ሰባት ከተማታት ወዲ ሰብ ኣብ ምህናጽ ይሳተፉ። ኣብ መወዳእታ ንዅሉ ነገር ኣብ ምቕያርን ምስ ኣምላኽ ኣብ ምርኻብን ከምኡውን ነቶም ናይ ምዕብልናን ስነ ፍልጠትን ሂወት ከምኡውን ሰውራ ምስ ዝካፈሉ ሰባት ብዛዕባ እዚ ናይ መወዳእታ ዕላማ ብምምኽኻር ይሳተፉ። ምድራዊ ምዕባለ ካብ ምዕባለ መንግስቲ ክርስቶስ ብንጹር ክፍለ ኣለዎ። ይኹን እምበር እቲ ጉባኤ ከም ዝገለጾ እቲ ቐዳማይ ንሰብኣዊ ሕብረተሰብ ዝሓሸ ስርዓት ንኽህልዎ ኣበርክቶ ክገብር ክሳብ ዝኽእል ንመንግስቲ ኣምላኽ ኣዝዩ ኣገዳሲ ነገር እዩ። ኩሉ ጽቡቕ ፍረ ናይ ተፈጥሮናን ስራሕናን ከም ብሓድሽ ክንረኽቦ ድማ ኢና። ግና ኸ ካብ ርስሓት ነጻ ኮይንና ጸሪናን ተለዊጥናን ኢና። ኣብ መወዳእታ ሓቀኛ ሰብኣዊ ምዕብልና ምዃን ማለት ንብምሉኡ ሰብኣውነትን ንዅሎም ደቂ ሰባትን ብልጽግና ንምዃን ቴክኒካውን ሳይንሳውን ምዕባለ ብተግባረ ሰናይ ክድረኽን ክምራሕን ከም ዘለዎ ንዘክር። በዚ መንገዲ እዚ ጥራዩ ወዲ ሰብ ወትሩ ኣብ ኣገልግሎት ሰብኣዊ ክብሪ ኣበርክቶ ክገብር ዝኽእል ንመነባብሮ ኵሎም ብፍላይ ከዓ ነቶም ኣዝዮም ጽጉማት ከዓ ከተባብዕ ዝኽእል። ክቡራት ኣሕዋትን ኣሓትን፣ ካልኣይ ጉባኤ ቫቲካን ነፍሲ ወከፍ ሰብን ህዝብን ተኽእሎኡ ምእንቲ ኸማዕብልን ብሓገዝ ኣምላኽ ብሓባር ኮይንና ዝሓሸ መጻኢ ምእንቲ ክንሃንጽን እንጌራ ፍልጠትን ኣፈጻጽምኡን ክንካፈል ይዕድመና። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰኑይ ናብቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር በጺሖም ምስ ሰራሕተይናታትን ኣባላት እቲ ቤት ጽሕፈትን ድማ ተራኺቦም ኣብ መዓልታዊ ተጸምዶኦም ንኣገልግሎት ቤተ ክርስቲያንን ዓለምን ኣተባብዕዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰኑይ ዕለት 21 መስከረም ናብቲ ላዕለዋይ ቤት ጽሕፈት ኣብ ዝገበርዎ ናይ ሓደ ሰዓት ምብጻሕ ነቲ ኣገዳሲ ዕዮ ናይቲ ቤት ጽሕፈት ኣብ ባህልን ትምህርትን ኣጉሊሖም። ቅዱስ ኣቦና ኣብ ዘካፈልዎ ቃለ ምዕዳን ባህሊ ብስፖርትን ብስነ ጥበብን ኣቢሉ ንስነ ምግባራዊ ስርዓታት ሰብኣውነት ናብ ኩሉ ወዲ ሰብ ከም መሓላልፍ ብዝኽእል ኣድማሳዊ ቋንቋ ኣቢሎም ዘተን ዝርርብን ከም ዘተባብዕ ኣስተንቲኖም። ነቶም ኣብቲ ላዕለዋይ ቤት ጽሕፈት ዘገልግሉ ሰራሕተይናታትን ኣባላትን እውን ዘለዎም ምስጋና ገለጹሎም። ኣብ መዓልታዊ ተጸምድኦምን ኣገልግሎቶምን ንቤተ ክርስቲያንን ንዓለምን ድማ ኣተባብዕዎም። እቶም ቅድሚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝነበሩ በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ስብኩ ወንጌለ ዘርእስታ ሃዋርያዊት ቅዋም ንተልእኾ ናይዚ ብዛዕባ ጉዳያት ባህልን ትምህርትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዓውዲ ክርስቲያናዊ ስነ ሰብ ንሰብኣውን ስነ ምግባራውን ስርዓታት ንምምዕባልን ክርስቲያናዊ ወደ መዝሙርነት ምሉእ ብምሉእ ክፍጸም ኣበርክቶ ዝገብር እዩ ክብሉ ገሊጾምዎ ይርከቡ። ርእሰ ሊቃነ ጳጳሳት ልዮን ድማ ኣባኡ ምብጻሕ ብምክያድ ነቲ ናይ ኩርያ ሮማና መሰረታዊ መልእኽቲ ቤተ ክርስቲያን ዝኾነ እምነት ንምምሕልላፍ ክቡር መሳርሒ ምዃኑ ኣጉልሑ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ እቲ ምብጻሕ ንዅሎም እቶም ኣባኡ ዘገልግሉ ምስ መላእ ስድራ ቤቶም ሃዋርያዊ ቡራኪኦም ኣካፈልዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ኢጣልያ ንዝርከባ ደናግል ካፑቺን ድኻታት ክላሪስ ዝኾና ኣሓት ደናግል ተቐቢሎም ኣብ ዘካፈልዎን ቃለ ምዕዳን ነተን ንምሉእ ሂወተን ንምንኩስናዊ ሂወት ዝውፈያ ኣሓት ቀጻሊ ስነ ምዕበያ ክህባን ከምኡውን ብጸሎትን ብምቕባል ኣጋይሽን ወንጌል ናብ ኩሉ ዓለም ከብጽሓ ኣተባብዕወን።
ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰኑይ ምስ ልኡኻት ማሕበር ድኻታት ደናግል ካፑቺን ዘክላሪስ ኢጣልያ ተራኺቦም። ርእሰ ሊቃነ ጳጳሳት ነቲ ቅዱስ ጳውሎስ ንክርስትያን ምእመናን ኣብ ጽዋዓኦም ብቑዕ ህይወት ክነብሩ ዘቕረበሎም ጸዋዕታ ብምስትንታን ብጸሎትን ድኽነትን ንወንጌል ምሉእ ብምሉእ ብምስትንታን ብተኣማንነት ክነብራ ኣተባብዕወን። ነቲ ኣሓት ደናግል ብትግሃት ጸሎት ምስ ኣምላኽ ሓድነት ክህልወን ከም ዘድልየን ዘረጋግጽ ሕጊ ማሕበረን ንምምሕያሽ ዝገብርኦ ዕዮውን ዘለዎም ደገፍ ገለጹለን። ርእሰ ሊቃነ ጳጳሳት ኣስዒቦም ነታ ቅድስቲ ክላራ ናብ ቅድስቲ ኣኘዝ በዓልቲ ቦሂምያ ዝጸሓፈታ ደብዳቤ ብምጥቃስ ንኣእምሮአን ኣብ ቅድሚ መስትያት ዘለኣለማውነት ከቐምጣኦ ከም ዘለወን ገለጹ። ምንኩስናዊ ጸዋዕታ ኣብዚ ግዜ እዚ ምንካዩ ንገሊአን ማሕበራት ሰቡፉ ህይወት ናብ ውሽጣዊ ጉዳያት ከም ዝምለሳ ክገብረን ከም ዝኽእል እውን ገለጹ። ይኹን እምበር ኣብ ክንድኡስ ናይ ጸዋዕታ ብድሆታት ንቤተ ክርስቲያን ነቲ ዝቐርብ ባህሪ እንደገና ክትፈልጦ ኣጋጣሚ ክኸፍተላ ከም ዝኽእል እውን ኣመልከቱለን። ኣብ ማሕበራት ዝወሓዱ ሰብ ጸዋዕታ ዘለዎም ንኣነባብራኹም ንምሕዳስ ከምኡውን ነቶም ማዕጾ ገዳማት ዝኩሕኩሑ ዘበሉ ሕጉሳትን ሕያወትን ማሕበራት ክትኮኑ ንኸዓዩ ንምሕጋዝ ዝያዳ ቈራጽነት ክህልወኩም ኣለዎ ክብሉ ኣተባብዕወን። ኣምላኽ ብትሕትና ንጸጋኡ ክንክፈት ደኣ እምበር ጉድለት ዘይብሎም ክንከውን ኣይድልየናን እዩ። ጸዋዕታ ካብ ስርዓተ ሕጊ ማሕበርን እስትራቴጂካዊ ውዳቤን ወይ ካብ ብጥንቃቐ እተነድፈ ወፍርታት ዘይኮነስ ካብ ጸሎትን ወንጌላዊ ተመክሮን ጽሞናን ብጉድልነትና ከይተረፈ ንሓድሕድና ዘሎና ናይ ምቅብባል ክእለትን ከምኡውን ሓድነት ዝፈጥር ምሉእ ኣባልነት ካብ ዘሎና ስምዒት እዩ ዝውለድ በሉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ናብቲ ናይ መጀመርታን ቀጻልን ምምስራት ናይ ዚ ማሕበር ደናግል ምልስ ብምባል ድማ እዚ ተልእኾ ቤተ ክርስቲያን ኣብ ግምት ብምእታው ክቕበላኦ ከም ዘለዎን ገለጹ። ካብ ባዕልኽን ካብ ካልኦትን በቲ ዕጹው ገዳማዊ ህይወት ዝንበር ህይወት ኣብ መንጎኽን ምስ ቤተ ክርስቲያንን ዓሚቕ ኅብረት ይሃሉኽን ንገዛእ ርእስኽንን ንኻልኦትን ድማ ከም ዝኸውን ግበራኦ። ኣብቲ ብታህዋኽን ጫውጫውታን ዝመልአ ሕብረተሰብ ካብቲ ሓላፊ ዝኾነ ህሞት ከምልጡ ከይፈርሑ ደው ንምባልን ከተስተውዕሉሉን እትኽእሉ ግዜን ቦታን ዘለዓዕል ስቕታ ይሃሉኽን ድማ በሉ። ከም ኣሓት ቅድስቲ ክላሪስ መጠን ድኻታት ክላሪስ ንዓለም ሓዲገን ምሉእ ብምሉእ ብቐጻሊ ናብቲ ናይ ቀዳማይን እንኮን ፍቕሪ ህይወትኩምን ብምምላስ ብወንጌል ክትነብራ ኣሎክን ክብሉ እውን ተላበውወን። እዚ ሚዛናውነት ካብ ጥሪት ምርሓቕ ኣብ ተኣዛዝነትን ግሉጽነትን ገዛ ርእስኻ ኢድካ ምሃብ ዘጠቓልል እዩ። እዚ ድማ ቀሊል ግን ከኣ ሱር ዝሰደደ ከምኡውን ከቢድ ዝኾነ ህይወት ብፍላይ ብዛዕባ ናይ ሱር ነቀልነት ድሌትን ክእለትን ዘጥፈአት እትመስል ዓለም ህድኣት ዘይብላን ዓለም ክቡር ምልክት ተኣማንነት የቕርብ ክብሉ ድማ ኣተባብዕወን። ኣብ መደምደምታ

ራትዚንገር ንመዘከር በቫቲካናው ተካል ጆሴፍ ራትዚንገር በንዲቶስ መንበል 16 ዝተዳለወ አበዋዕላ አብ ሮማ ኽካየድ እዩ በቐንዱ ንጳጳሳዊ ግሪጎሪያና መንበረ ጥበብ ዘተቃልል ክኸውንን ከሎ ጳጳሳዊ መንበረ ጥበብ ቅዱስ ቶማስ አኩዊናስ መንበረ ጥበብ ሎምሳ ከምኡውን ካቶሊካዊ መንበረ ጥበብ ዝሳተፍዎ ክኸውን እዩ ቢሉ ፕሮፌሰር ኣዛሮ ኣብ ማደም እንደምታ ዝሃቦ መግለፂ ነቶም ኪኖ ቴዎሎጊያ ዝዝርጋሕ ተገዳስነት ቤኔዲክቶስ መበል 16 እውን ከነጉልሕ ንደሊ ኢና ዝመፅእ ዓመት ዓበይቲ ናይ ሙዚቃን ሊጦርግያዊ መደባት ክህሉ እዩ ኣብ ወርሒ ሚያዝያ ዕለት 16 ማለት ኣብታ መበል 100 ዓመት ልደት ቤኔዲክቶስ መበል 16 ዝዝከረሉ መዓልቲ ኣብ ባዚሊካ ቅዱስ ጴጥሮስ መስዋእተ ቅዳሴ ክዓረግ እዩ ይብል ዓበይቲ ሓይልታት ዓለም ኣብ ኒውዮርክ ኣብ ዝርከብ ዋና ቤት ፅሕፈት ሕቡራት ሃገራት ይእከባ ኣብ ሕማረት ናይቲ ዓውደ ኣኼባ ኣብ ማእከላይ ምብራቕን ዩክራይንን ዝካየድ ዘሎ ግጭታት ሓዊሱ ጎኒ ጎኒ ንዓለም ለኻዊ ቁጠባን ጉዳይ ሰብ ስርሖ ኣስተውዕሎን ዘጋጥሞም ብድሆታት ሓዊሱ ዓበይቲ ዓለማዊ ጉዳያት ክህሉ እዩ መበል 81 ሓፈሻዊ ጉባኤ ሕቡራት ሃገራት ሰሉስ ዕለት 22 መስከረም ብቓላት ዋና ፀሓፊ ሕቡራት ሃገራት ኣንቶኒዮ ጉተረስ ዝተበገ ሰኮይኑ ካብ መላእ ዓለም ዝመፁ መራሕቲ ሃገራትን መንግስትን ይሳተፉ ኣለው ካብ ፀጥታን ስነ ፖለቲካዊ ኣቀማምጣ መልክዓ ምድርን ወጥርታት ክሳብ ቁጠባዊ ጉዳያትን ሰብ ስርሖ ኣስተውዕሎ ስለያን ዝኸይድ ኣህጉራ ብድሆታት ኣማእኪሎም ብዛዕባ ናይ ዓሚቕ ዘይርግፅነት ዘመን ክዝትዩ እዮም እቲ መይይጥ ክሳብ ዕለት መስከረም 26 ክቕፅል እዩ ናብ 5 ዓመት ዝኣቱ ዘሎ ኣብ ዩክሬን ዝካየድ ዘሎ ኩናት ወታደራዊ ስርሒታት እስራኤል ኣብ ቃዛ ከምኡውን ተፃበቕታት ሕቡራት መንግስታት ኣሜሪካን ኢራንን ካብቶም ዝረኣዩ ጉዳያት ክኾኑ እዮም እዚ ዳሕረዋይ ግጭት ኣብ ዋጋ ነዳዲ ዓብ ፅሎት ዘለዎ ኮይኑ ብመፃብቦ ሆርሙዝ ኣብ ወሽመጥ ዓረብን መፃብቦ ባብ ኣልማንደብን ኣብ ቀይሕ ባሕሪ ንዝግበር ስራሕ መራኸብ ዝዕንቅፍ ዘሎን ኣብ ሱዳን ዘሎ ግጭትን ኣብ ዝምልከቱ ዝክረ ነገራት ክዝትዩ እዮም ኣብ መንጎ ዋሽንግተንን ተሄራንን ዝተፈፀመ ግጭት ብዝምልከት ፈረንሳ ንመፃብቦ ሆርሙዝ ዳግማይ ንምኽፋትን ናፅነትን ውሕስነትን ናይ መራኸቢ ጉዕዞ ንምርግጋፅ ዝዓለመ ሓድሽ ውሳነ ባይተ ፀጥታ ሕቡራት ሃገራት ክህሉ ኣበርቲዓ ትሰርሕ ከም ዘላ ትሕብር ትፅቢታት ብሓፈሻ ክውንነታዊ ኮይኑ ዝኾነ ዓብ ስርሒት ክህሉ ዝፅበዩ ውሑዳት እዮም ይኹን እምበር ካብ ትኩረት ሓፈሻዊ ባይቶ ርሒቁ እንታይ ከም ዝኸውን ብዙሓቂ ኣልቦ ኣሎ ማለት ኣብቲ ዝቕፅል ዘሎ ግጭታት ዘተኮረ ክልቲያዊ ኣኼባታትን ኣብ መንጎ ዋና ፀሓፊ ሕቡራት ሃገራት ጉተረዥን ሚኒስትሪ ጉዳያት ወፃኢ ሩስያን ሰርገይ ላቭሮቭን ድሮ 24 መስከረም ክራኸቡ ብመደበ ተታሒዙ ኣሎ ሓፈሻዊ ባይቶ ኣብ ታሪኩ ንመጀመርታ ግዜ ብዛዕባ ሰብ ስርሖ ኣስተውዕሎ ኣብ ላዕለዋይ ደረጃ ዝክረ ነገራት ኣቐሚጥዎ ኣሎ ኣብ ምዕባለ እውን ኣጠቃቅማኡን ገደብ ንምቕም ዓለማዊ ስምምዕ ክግበር ይደሊ ጉተረሽ ጎኒ ጎኒ ዝክራ ነገር ሰብ ስርሖ ኣስተውዕሎ ቅልውላዊ ከባብያዊ ኣየርን ንዓበይ ዝኸይድ ዘሎ ዘይማሕርነትን ዝብሉ ዝክራ ነገራት እውን ክጠቓልል ከም ዝገበረ ይንገር ትካላት ሕቡራት ሃገራት ሓልዮ ህፃናት ውድብ ሕርሻን መግብን መርሓ ግብሪ መግቢ ዓለምን ሓዊሱ ኣብ ሃይቲ ካብ 6 ክሳብ 59 ኣዋርሕ ዝዕድመኦም 254,000 ዝግመቱ ህፃናት ንሕዱር ሕፅረት መግቢ ክቃልዑ ከም ዝኽእሉ ዝሕብር ብሓባር ዘስካሕክሕ ስእሊ የቕርባ ሓይቲ ንሓደ ወለዶ ምሉእ ክድምስስ ኣብ ዝኽእል ዘስግዕ ዓዘቕቲ ዓመፅን ስእነትን ትጥሕል ኣላ እቲ ዳሕረዋይ መጠንቃቕታ እቲ ትካል ሕቡራት ሃገራት ውድብ ሓልዮ ህፃናት ውድብ መግብን ሕርሻን መርሃ ግብሪ መግቢ ዓለምን ሓዊሱ ዝቐረበ ናይ ሓባር ፀብጻብ ዘስካሕክሕን ዘሰንብድን ኮይኑ ካብ 6 ክሳብ 59 ኣዋርሒ ዝዕድሞኦም ኣስታት 254,000 ዝግመቱ ህፃናት ንሕዱር ሕፅረት መግቢ ክቃልዑ ከም ዝኾኑ ዝሕብርን ካብዚኦም ኣስታት 94,000 ድሮ በቲ ኣዝዩ ከቢድን ቀታልን መልክዕ ናይቲ ኩነታት ብከቢድ ሕዱር ሕፅረት መግቢ ድሮ ይሳቀዩ ከም ዘለውን እዚ ኩነታት እዚ ነቶም ኣብ ስቃይ ዝርከቡ ህፃናት ዘድሊ ሓገዝ ንምቕራብ ዝግበር ፃዕሪ ዘሰናኽል ከም ዝኾነን እዚ ስነ ህወታዊ ዕንወት ውፅኢት ናይ ዘይግመት ተፈጥሮዊ ሓደጋ ዘይኮነስ ቀጥታውን ኢሰብኣውን ውፅኢት ናይቲ ብገበነኛታት ጉጅለታት ኣብ ጎደናታት ዝካየድ ዘሎ ኩለመድያዊ ኩናት እዩ
እዩ እዞም ጉጅለታት እዚኣቶም ነቲ ህዝቢ ጅሆ ሒዞም ናብ ርእሰ ከተማ ፖርት ኦፕሬንስን ኣብ ከባቢኣ ዝርከባ ዞባታትን ዝወስድ መስመራት ቀረብ ክቋረፅ ከም ዝገበሩ ይፍለጥ እዚ መዓት እዚ ኣብ ድሕር ባይታ ተራእዩ ዘይፈለጥ ትካላውን ማሕበራውን ውድቀት የስዕብ ከም ዘሎን ብገበነናታት ጉጅለታት ዝፍፅም ተደጋጋሚ ዓመፅ ኣብ ሃይቲ መዓልታዊ ህወት ናብ ሲኦል ተኽስን ጭውያታትን ምትላልን ቀይርዎ ይርከብ እዚ ከዓ ንቁፅሪ ኣብ ውሽጢ ሃገር ተመዛበልቲ ተራእዩ ናብ ዘይፈለጥ ደረጃ ከም ዘብፅሖን ዳርጋ 1.5 ሚልዮን ከም ዝኾኑን ካብዚኣቶም እቲ ፍርቂ ቆልዑ እዮም ምሉእ ኣባይቲ ስድራ ብተደጋጋሚ ካብ ገዝኦም ካሓድምጎም እተገዱን ነቲ ድኹም መነባብሮኦም ገዲፎም ኣብተነ ልዕሊ ዓቐን ፅዑቕን መሰረታዊ ፅረት ዘይብለንን ግዜያዊ ማእከላት ዕቑባ ክረኽቡ ተገዲዶም እዮም ኣብ ከም ሲተ ሶሌልን ኣብ ጥቓ እታ ከተማ ዝርከባ ክፍለ ከተማ ካባሬትን ዝኣመሰሉ ዘሎ ኩነታት ናብ ወሳነ ደረጃ ከም ዝበፅሐን እዙ ማለት ኣብቲ ኣዝዩ ዝተሃሰይ ከባብታት ዳርጋ ካብ 13 ህፃናት ሓደ ብሰንኪ ስእነት መግብን ሓደጋ ሞት ዝተቃልዐ ከም ዝኾነን መግብን ዝስተ ማይን ምርካብ ዘይከኣል ኮይኑ ከም ዘሎ ፀብፃብ ብውድብ ሕቡራት ሃገራት የረጋግፅ ዝተወደበ ገበን ጥሜት ዝፈጥረሉ ኣገባብ ርህራሀ ዘይብሉ ስርሒት እዩ ዕጡቓት ጉጅለታት ንቐንዲ ፅርግያታት ብምቁፅፃር መግቢ ዝፀዓና ናይ ፅዕነት መካይን ይዓግቱ ዕዳጋታት ይዘምቱ ከምኡ እውን ኣጉራዊ ሰብኣዊ ሓገዝ ከይመፅእ ይኽልክሉ ኣዴታት ደቀን ከሕክማን ናብ ማእከላት ጥዕና ከብፅሓን ኣይክእላን እየን ምክንያቱ ዋላ ሒደት ኣማኢት ሜትሮታት ምጓዓዝ ማለት ንጥኢትን ንሓደጋ ስርዓታዊ ዓመፅን ምቅላዕ እዩ ዝኸውን እዚ ድማ ጉጅለታት ንማሕበረሰባት ንምቁፅፃር ዝጥቀምሉ ሜላ እዩ ብሰንኪ እቲ ዝሰፍሕ ዘይውሕስነት ከም ዶብ ኣልቦሓ ካይም ዝኣመሰላ ንነዊሕ እዋን ኣብቲ ሃገር ዝፀንሓ ሰብኣዊ ትካላት ከይተረፋ ዘቕርቦኦ ኣገልግሎት ከቋርፃ ይግደዳ ከም ዘለዋን መእለይ ኣሸሓት ነፍሰ ፅላትን ዕሸላትን ብዘይዝኾነ ዓይነት መሰረታዊ ሕክምናዊ ክንክን ክተርፍ ገይሩ ከም ዘሎን እተን ውሑዳት ክፉታት ዝኾነ ኣባይቲ ሕክምና ኣብ ትሕቲ ቀፃሊ ከበባ ዝሰርሓ ኮይነን ንግቡእ ክንክን ጥዕና ንምቕራብ ዘኽእሉ ድሌታት ከም ዘይማላእን ትሕቲ ቅርፅታት ኣገልግሎት ብዘይምህላው ዘድሊ ሓገዝ መቕራብ ዘይከኣለ ኮይኑ ኣሎ ሕፅረት መግቢ ዋጋታት መሰረታዊ ነገራት ኣዝዩ ክቢ ከም ዝበለን ንዝድሮ ዘሎ ኣሰካፊ ኩነታት ዘጋድድ ድማ ዳግማይ ምምላስ ሕማም ሽሮኽ እዩ እቲ ሕማም ብጥሜት ኣብ ዝደኸመ ኣካላትን ፍፁም መርበባት ፅሩይ ማይ ኣብ ዘይብሉን ልሙዕ መሬት ይረክብ እዚ ድማ ነቲ ብቐሊሉ ክፍወስ ዝኽእል ሕማም ንኣሸዓት ህፃናት ዝቐዝፍ ናብ ቅልጡፍ ናይ ሞት ፍርዲ ይቕይሮ ማሕበረሰብ ዓለም ንዝስቃይ እዚ ኣብ ባይታ ዘለዉ ትካላት ዘይቅቡልን ዘይፅወርን እንክብሉ ዝገልፅዎ ጉዳይ ይዕዘቦ ኣሎ ካብ ሃይቲ ዝለዓል ዘሎ ኣውያት ሓገዝ ሕቶ ቁጠባዊ ፀጋታት ጥራይ ዘይኮነስ ምክፍፋል ሰብኣዊ ረድኤት ንክፍቀድ ልዕልና ሕጊ ናብ ልምቡር ክምለስን ውሕሱ ሰብኣዊ ምተሓላለፎ ክፍጠርን ዝብል ተስፋ ዝቆረፀ ፃውዒት እዩ ክቡራትን ክቡራንን ሰማዕትና ስለምክትተልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራ ከብብዳሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ

0: አባይቶም ከሃድሙ ተገዲዶም አለው እዚ ድማ ነትድሮ ሓደ ካብቲ ኣብ ዓለም ዘሎ ዝኸፈ ሰብኣዊ ቅልውላው ኣጸቢቑ ከም ዝጋደድ ገይርዎ ይርከብ ኣሎ። ትካል ስደተኛታት ውድብ ሕቡራት ሃገራት ከም ዝገለጾ እቲ ግጭት ብተፈላለየ ግንባራትና ሰፍሐ ይኸይድ ኣሎ። ካብ ወርሒ መስከረም ንነጀው ጥራይ ልዕሊ 130,000 ሰባት ተመዛቢሎም ከም ዘለዉ እውን የመላኽት። እቲ ናይ መወዳእታ ማዕበል ካብ ቦታ ናብ ቦታ ምግዓዝ ተዋጋእቲ ሁቲ ኣብ ምዕራባዊ ገማግም የመን ናብ መጻብቦ ባብኤል መንደብ ምስ ስዑድ ዓረብ ዝድገፉ ሓይልታት መንግስቲ ኣብ እተጋጨውሉ ቅልጡፍ ግስጋሴ ኣስዒቡሎ። ትካል ስደተኛታት ውድብ ሕቡራት ሃገራት ከም ዝገለጾ መብዛሕትኦም ካብቶም ሓደስቲ እተመዛበሉ ኣንስትን ቈንዑን ህፃናትን ምዃኖም ይሕብር። መብዛሕትኦም ካብዚኣቶም ድማ ኣብ እዋን እቲ ውግእ ብተደጋጋሚ ካብ ቦታ ናብ ቦታ ተመዛቢሎም እዮም። ኣብ መወዳእታ 2014 ሓይልታት ሑቲ ነታ ርእሲ ከተማ ሳና ምስ መብዛሕትኡ ሰሜናዊ ክፋል የመን ምስ ተቖጻጽርዋ እቲ ኣብ የመን ዘሎ ግጭት ተባሪዑ። ስዑድ ዓረብ ዝመርሆ ጥምረት ድማ ንዓመታዊ ነቲ ኣህጉራዊ ተፈላጥነት ዝረኸበ መንግስቲ የመን ንምድጋፍ ጣልቃ ብምእታው ካብ ሽዑ ንነጀው ዞባውን ኣህጉራውን ሓይልታት ዝሓወሰ ወተሃደራዊ ወፈራታት ይካየድ ኣሎ። ሃገረ ኢራን ሕቡራት መንግስታት ኣሜሪካ ኣብ ልዕሊ እስላማዊ ሪፓብሊክ ሓድሽ ወተሃደራዊ ስጉምትታት ትገብር ከም ዘላ ዝገልጽ ሓበሬታ ከም ዝረኸበ ድሕሪ ምግላጻ ኣብ ምላእ ማእከላይ ምብራቕ ዝርከባ መንግስታት ነቲ ኣብቲ ዞባ ዘሎ ወጥሪ ከጋርዶ ከም ዝኽእል የጠንቅቑ ኣለዉ። ርእሰ ብሔር ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ ካብቲ ኣብ ቀዳመ ሰንበት ናብ ካምፕ ዴቪድ ዘካየዱ ዕርፍቲ ድሕሪ ምምላሱ እቲ ሻቕሎት እናወስኸ ይኸይድ ኣሎ። ብዛዕባ እቲ ኣብ መደባት እተገብረ ለውጢ ወግዓዊ መግለጺ ግና ገና ኣይተዋህበን ዘሎ። እዚ ከምዚ ኢሉ እንከሎ ሚኒስትሪ ጉዳያት ወጻኢ ኣሜሪካ ኣብ መላእ ማእከላይ ምብራቕ ንዝርከቡ ዜጋታት ኣሜሪካ ሓድሽ ናይ ጸጥታ መጠንቀቕታ ኣውጺኡሎ። ሰራዊት እስላማዊ ሰውራ ኣብ ልዕሊ እታ ሃገር ዝፍጸም ዝኾነ ይኹን መጥቃዕቲ ሰፊሕ ወተሃደራዊ ምላሽ ከም ዘምጽእ ከጠንቅቑ ይርከቡኣለዉ። ሰበ ስልጣን ኢራን ሕነ ምፍዳይ ነቶም ኣብ ህንዳዊ ውቅያኖስ ዝንቀሳቐሱ ሓይልታት ባህሪ ኣሜሪካ ክዝርጋሕ ከም ዝኽእል እውን ገሊጾም። እቲ ኣብ ቀረባ እዋን እናወሰኸ ዝኸይድ ዘሎ ጥርጠራታትን ግምታትን ደድሕርቲ ብኢራን ዝድገፍ ጉጅለ ሁቲ ኣብ ርእሰ ከተማ ስዑድ ዓረብ ርያድ መጥቃዕቲ ይፍጽም ኣሎ። እዚ ድማ ዝሰፍሐ ዞባዊ ግጭት ከጋጥም ይኽእል እዩ ዝብል ፍርሒ ኣለዓዒሉ ይርከብ። ሓደ ኣብ ኢራን ዝርከብ ናጻ ኣገልግሎት ዜና ኢራን ከም ዝገለጾ ሰላማውያን ሰባት ብሰበ ስልጣን ኢራን ከቢድ ግህሰት ሰብኣዊ መሰላትን ገበናትን ኣንጻር ሰብኣውነት ከም ዝወርዶም ዘሎ ሓቢሩ። እቲ ትካል ከም ዘመልከቶ መንግስቲ ኣብ ልዕሊ ጃምላዊ ተቃውሞታት ኣብ ዝገብሮ ጭቆና ሓይሊ ጸጥታ ኣብ ኩለን ኣውራጃታት ብሰፊሑ ከም እተፈጸመ ይምስክር። ኣብ ዝሓለፈ ሰሙን ኣብ ዝሃቦ ጸብጻብ ድማ ስርሒታዊ ሓይልታት ጸጥታ ነቲ ዝሓለፈ ዓመት ዝጀመረን ክሳብ እዚ ዓመት እዚኣ ዝቐጸለን ተቃውሞታት ንምጭፍላቕ ኣብ ዝግበር ጻዕርታት ብሰፊሑ ዝፍጸም ዘሎ ግፍዒ ተሓታቲ ምዃኖም ድማ ይገልጽ። እቲ ትካል ወሲኹ ሕቡራት መንግስታት ኣሜሪካ ምስቲ ምስ ኢራን እተካይዶ ዘላ ውግእ ብእተተሓሓዘ ገበን ኩናት ከም ዝፈጸመት ንምእማን ብቑዕ ምኽንያታት ከም ዘሎውን ኣመልኪቱ። እዚ ከምዚ ኢሉ እንከሎ ሕቡራት መንግስታት ኣሜሪካ ወተሃደራዊ ጸቕጢ እንተኣነኪያን ኣብ ወደባት ኢራን ዝተገብረ እገዳ እንተኣልዒላን ኢራን ኣብ ውሽጢ 7 መዓልቲ ወሽመጥ ሄርሙዝ እንደገና ክትከፍት ሓሳብ ኣቕሪባ ኣላ። ብመሰረት ሮይተርስን ኣገልግሎት ዜና ጃፓን ኪዮዶን ዝወፀ ጸብጻባት ይሕብር። ብመሰረት እቲ በዘን ክልተ ትካላት ዜና እተጠቕሰ ላዕለዋይ በዓል ስልጣን ኢራን እቲ ዕድመ ድሮ ብማእከላውያን ሃገራት ኣቢሉ ናብ ሕቡራት መንግስታት ኣሜሪካ ተመሓላሊፉ ከም ዘሎ ይሕብር። ወሽመጥ ሄርሙዝ ሓደ ካብቲ ኣብ ዓለም ኣዝዩ ኣገዳሲ ዝኾነ መስመራት መጓዓዝያ ጸዓት ኮይኑ ኣብ ዓለም ለኻዊ ቀረብ ነዳድን ኣህጉራዊ መራኽብን ካሕድሮ ዝኽእል ጽልዋ ብሰንክቲ ዝቕጽል ዘሎ ግጭታት እናተጋደደ ይኸይድ ስለ ዘሎ ኣብ ማእከልቲ እናወሰኸ ዝኸይድ ዘሎ ውጥረት እዩ ድማ ዝርከብ።
1: ክቡራትና ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብማርበብ ሓበሬታ ቫቲካን ኒውስ ክፍልትል ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና እንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس